0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን አድማጮቻችን፣ የዕለተ ሐሙስ ነሐሴ 1 ቀን 2018 ዓ.ም ስርጭታችን እነሆ ጀመረ። ለዓለም ዋና ዋና ዜና ዘብ ታደሰ እንዲሁም ስርጭቱን በመምራት እኔ ታምራት ድንሳ በጋራ ስቱዲዮ እንገኛለን። አብራችሁን ቆዩ። በዓለም ዜና የሚጀምረው የዕለቱ ስርጭታችን የዜና መጽሔትን አስከትሎ ሳምንታዊውን የባህል መድረክ ዝግጅታችን ያስደምጣል። በዛሬው መጽሔታችን አምስት ርዕሰ ጉዳዮች በትንታኔ ሊደመጡ ቀጠሮ ተይዟል። ሀገራዊ ምክክርና የተቃዋሚ ፓርቲዎች ምክር ሐሳብ፣ የአውሮፓ ህብረትና ሀገራት ለሰሜን ኢትዮጵያ ሰላም ያደረጉት ጥሪ፣ በአፍሪካ ሀገራት የሚሰማሩ የሰላም አስከባሪዎች ይበልጥ ለጥቃት እየተጋለጡ መሆኑ፣ እንዲሁም የትግራይ ዲያስፖራ ድርጅቶች የጋራ መግለጫና በአማራ ክልል በጸጥታ ችግር ውስጥ የተመዘገበው የ12ኛ ክፍል መልቀቂያ ውጤት የሚሉ ርዕሶች ናቸው በዝርዝር የሚደመጡት። ሳምንታዊው የባህል መድረክ ዝግጅታችን ደግሞ ኢትዮጵያ ያካሄደችው ብሔራዊ ምክክር የሀገሪቱን የፖለቲካ ባህል ቀይሯልን ሲል ይጠይቃል። የዕለቱ ስርጭታችን የሚደመጥባቸውን የሞገድ መስመሮች ደግሞ ላስታውሳችሁ፣ ስርጭታችንን በሳተላይት ለምትከታተሉ በኢትዮ ሳት ላይ ነው የምንገኘው። በኤንኤስኤስ 12 በ10985.0 ሜጋ ሄርዝ ሆሪዞንታል ዲደብሊው 08 ላይ ታገኙናላችሁ። ትራንስፖንደሩ ኤምኢኤች 01 ወይም ደግሞ በአማራጭ ኢኤች H01 ላይ ታገኙናላችሁ። ፈልጉን። በኢንተርኔት ለምትከታተሉን አድማጮቻችን DW አምሃሪክ የሚለውን መጠሪያ ተጠቅማችሁ በመተግበሪያ፣ በቴሌግራም፣ በፌስቡክ፣ በዩቲዩብ ታገኙናላችሁ። ስርጭታችን በቀጥታ እያደመጣችሁ አስተያየት፣ ጥቆማ፣ መረጃ ሁሉ ልታካፍሉን ትችላላችሁ። አሁን ቀዳሚው የዓለም ዋና ዋና ዜና ነው። አዜብ ጊዜው ያንቺ ነው። ቀጥይ
0: የDW ዜና።
2: አመሰግናለሁ ታምራት። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያ አማርኛ ዜናዎቹን አሰማለሁ። በያዝነው ነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ከሳውዲ አረቢያ የሚወጡ ዘገቦች አመለከቱ። በኔፓልና በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ ጉዳት የሟቾች ቁጥር ከ30 በላይ ደረሰ። ከ1300 በላይ ሰዎች ደግሞ የደረሱበት አይታወቅም። የአሜሪካው 9/11 ወይም የመስከረም 11 የሽብር ጥቃት ዋና ቀናባሪ ተጠርጣሪ ካሊድ ሼክ መሐመድ ከ20 ዓመት እስራት በኋላ ለመጀመሪያ ጊዜ ፍርድ ሊቀርብ መሆኑ ተሰማ። የኦሳማ ቢንላደን የፕሮፓጋንዳ ክፍል ኃላፊ ነበር የተባለው ተጠርጣሪ በኪዩባ ጓንታናሞ እስር ቤት 20 ዓመት ሞላው። ቀደም ሲል በምህንድስና ሞያ ከአሜሪካ ዩኒቨርሲቲ ዲግሪውን ተቀብሏል። በፈጸሙት የጦር ወንጀሎች የእድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጄኔራል ሞትኮ ምላዲች በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምላዲች በቦስኒያ በተካሄደው ጦርነት እንዲሁም በሰርቤትሳ ወደ 8000 የሚጠጉ ሙስሊም ወንዶችና ታዳጊ ወንድ ልጆች በተገደሉበት ጭፍጨፋ ላይ የነበራቸው ሚና ተጠያቂ ያደርጋቸዋል። ዜናው በዝርዝር። የሳውዲ አረቢያ የድንበር ጠባቂ ኃይል በጃዛንና በአሲር አካባቢዎች በተከናወኑ 3 የተለያዩ ፍተሻዎች 12 ኢትዮጵያውያን በቁጥጥር ስር መዋሉን የሳውዲ አረቢያ ድንበር ጠባቂ ኃይል ዋና ዳይሬክቶሬት አስታወቀ። የሳውዲ ኃይሎች ባካሄዱት ኦፕሬሽን 290 ኪሎ ግራም ጫት፣ 33 ኪሎ ግራም ሐሺሽ እና ከ72000 በላይ የተለያዩ ኪኒኖች መያዛቸውን አስታውቀዋል። በአጠቃላይ በነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ከሳውዲ አረቢያ የሚወጡ ዘገባዎች አመላክተዋል። ከመጪው መስከረም እስከ ታህሳስ ወር መጨረሻ ጀምሮ በኬንያ አደገኛ ከተፈጥሮ አደጋ የሚያስከትለው ኤሊኞ ምክንያት ከፍተኛ ዝናብ ሊጥልና ከ50 ሺህ እስከ 1 ሚሊዮን ሕዝብ ሊፈናቀል እንደሚችል የኬንያ መገናኛ ብዙሃን ዘገቡ። የኬንያ ብሔራዊ የአደጋ ማስተባበሪያ ማዕከል ሊጥል በሚችለው ከፍተኛ ዝናብ ምክንያት ወደ 500,000 ሰዎች ሊፈናቀሉ እንደሚችሉም ከወዲሁ ተተንብዮአል። የዴንማርክ የስደተኞች ምክር ቤት በበኩሉ በኬንያ ሊከሰት በሚችለው የተፈጥሮ አደጋ ኤሊኒዮ ምክንያት እስከ 1.3 ሚሊዮን የሚደርሱ ሰዎች ቤት ንብረታቸውን ሊያጡ ይችላሉ ሲል አስጠንቅቋል። በኬንያ ቡራ በሚባለው አካባቢ እስከ 69,000 ሰዎች ሊፈናቀሉ እንደሚችሉ፣ በሰሜን ምስራቅ ማንዴራ ካውንቲ ደግሞ ወደ 35,000 የሚሆኑ ሰዎች በድንገተኛ ጎርፍና በወንዝ ሙላት ምክንያት መኖሪያ ቤታቸውን ሊያጡ እንደሚችሉ የዴንማርክ የስደተኞች ምክር ቤት አክሎ አስታውቋል። በምስራቅ ኬንያ የሚገኘው በግዙፉ የስደተኞች መጠለያ ዳዳብ 90,000 ሰዎች ሊፈናቀሉ እንደሚችሉና ሰባዊ ቀውሶ አካባቢው ላይ ሊባባስ እንደሚችል ተነግሯል። በምስራቅ አፍሪካ ሊደርስ ይችላል በተባለው የኢሊኒዮ ክስተት በሶማሊያ 1.8 ሚሊዮን ተፈናቃዮች፣ በዩጋንዳ 66,000 ተፈናቃዮች እንዲሁም በደቡብ ሱዳን 106,000 ተፈናቃዮች ሊኖሩ እንደሚችሉ የዴንማርክ የስደተኞች ምክር ቤት ይፋ አድርጓል። የአሜሪካውን የ9/11 ወይም የመስከረም 11ን የሽብር ጥቃት ዋና አቀናባሪ ተጠርጣሪ ለፍርድ ሊቀርብ መሆኑ ተሰማ። የአልቃይዳው መሪ የኦሳማ ቢንላደን የፕሮፖጋንዳ ክፍል ኃላፊ እንደነበር የተነገረውና በቁርቁርሳውያኑ መስከረም 11 ቀን 2001 ዓ ም በዩናይትድ ስቴትስ ኒውዮርክ እና ዋሽንግተን ላይ ለተፈጸሙት ጥቃቶች ዋና አቀናባሪ ነበር የተባለው ተጠርጣሪ ካሊድ ሼክ መሐመድ በቁርቁርሳውያኑ 2003 ዓ ም ተይዞ በኩባ ጓንታናሞ እስር ቤት ይገኛል። ዛሬ ይፋ በሆነው መረጃ መሰረት የቀድሞው የአልቃይዳ የቀድሞው ፕሮፖጋንዳ ክፍል ኃላፊ ካሊድ ሼክ መሐመድ እና ሶስት ተከሳሾች ከአመት በኋላ በቁርቁርሳውያኑ ሰኔ 2028 ዓ ም በአሜሪካ ወታደራዊ ፍርድ ቤት የጦር አባላት በዳኝነት በሚገኙበት ችሎት ቀጠሮ ተይዞላቸዋል። የአሜሪካኑ 9/11 ጥቃት የተጠረጠረውና ለ20 ዓመታት ጓንታናሞ እስር ቤት ያለ ፍርድ የሚገኘው ተጠርጣሪ ካሊድ መሐመድ በኩዌት መወለዱና ከዩናይትድ ስቴትስ ዩኒቨርሲቲ በቁርቁርሳውያኑ 1986 በ ሜካኒካል ኢንጂነሪንግ ዲግሪውን ተቀብሏል። ሼክ መሐመድ የከፍተኛ ትምህርቱን ከማጠናቀቁ በፊት ጸረ ሶቪየት ቡድኖችን ይደግፍ እንደነበረም ተመልክቷል። የአሜሪካውን የ9/11 ጥቃት አድራሽ ተጠርጣሪ በአሜሪካ ትምህርቱን ካጠናቀቀ በኋላ ለኳታር መንግስት በምህንድስና አገልግሏል። እንደ አሜሪካ የስለላ ወኪሎች ተጠርጣሪው በ1990ዎቹ መጀመሪያ ላይ በአሜሪካና በእስያ መካከል የሚጓዙ አውሮፕላኖችን ለማፈንዳት በተደረገ ሴራ ተሳትፏል። ቢሆንም ግን ጥቃቱ ሳይሳካ ቀርቷል። ብዙም ሳይቆይ መሐመድ ከአልቃይዳ መሪ ኦሳማ ቢንላደን ጋር እንደተገናኘም ይታመናል። የአልቃይዳ የፕሮፖጋንዳ ኃላፊ እንደመሆኑ መጠን በ1993 የዓለም የንግድ ማዕከል የቦምብ ፍንዳታዎችን፣ በ2002 በኢንዶኔዥያ የባሊ ፍንዳታዎችን፣ የአሜሪካ ጋዜጠኛ ዳንኤል ፐርልን ግድያ እንዲሁም የአሜሪካውያኑን የ9/11 ወይም የመስከረም 11 የሽብር ጥቃቶችን በማቀድ ረገድ እገዛ አድርጓል ተብሎ ተከሷል። በፈጸሙት የጦር ወንጀሎች የእድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጀነራል ራትኮ ምላዲች በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምላዲች እስር ቤት ሕክምና ላይ መሞታቸውን ይፋ ያደረጉት አንድ የተባበሩት መንግስታት ባለስልጣን ናቸው። የሰርቢያ መንግስት ብዙሃን መገናኛ ዛሬ ሐሙስ ከቀትር በኋላ በሰበር ዜናነት እንደዘገቡት ራትኮ ምላዲች በኔዘርላንድ ሄግ በሚገኝ የእስር ቤት ሆስፒታል ውስጥ በርካታ ስትሮክ ወይም የጭንቅላት ደም መፍሰስ በኋላ ህይወታቸው አልፏል። ሁኔታው ስሜታዊነት ምክንያት ስማቸው እንዳይገለጽ የፈለጉ የምላዲች አንድ የቤተሰብ አባል ለአሶሺየትድ ፕሬስ እንዳረጋገጡት የምላዲች ልጅ ዳሮክ ምላዲች የአባቱን ሞት ተከትሎ ወደ ኔዘርላንድ ሄግ እየተጓዘ ነው። የቀድሞ ዩጎስላቪያ ዓለም አቀፍ የወንጀል ፍርድ ቤት ምላዲችን በጎርጎሮሳውያኑ 2017 በሰብአዊነት ላይ በተፈጸሙ ወንጀሎችና የዘር ማጥፋት ወንጀሎች ጥፋተኛ ሲል የእድሜ ልክ እስራት እንደፈረደባቸው ይታወሳል። የቀድሞ ጀነራል ራትኮ ምላዲች በቦስኒያ ከጎርጎሮሳውያኑ 1992 እስከ 1995 በተካሄደው ጦርነት እንዲሁም በጎርጎሮሳውያኑ ነሐሴ 1995 በስሬብሪትሳ ወደ 8000 የሚጠጉ ሙስሊም ወንዶችና ታዳጊ ወንድ ልጆች በተገደሉበት ጭፍጨፋ ላይ ለነበረው ሚና ተጠያቂ ነበሩ። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን ያለም ዋና ዋና ዜና ነው። በኔፓልና በቻይና አስተዳደር ስር የሚገኘው በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ አደጋ የሟቾች ቁጥር እየጨመረ መሆኑ ተነገረ። የኔፓል ፖሊስ በአደጋው እስካሁን ከ300 በላይ ሰዎች መሞታቸውን አስታውቋል። የኔፓል ባለስልጣናት በበኩላቸው ከ800 በላይ የሚሆኑ በጉርጉዞ ላይ የነበሩን ጨምሮ ሃይማኖታዊ ተጓዦች እስካሁን የደረሱበት አይታወቅም። የቻይና የመንግስት መገናኛ ብዙሃን ቲቤት ውስጥ 1300 የሚጠጉ ሰዎች የት እንደደረሱ እንደማይታወቅና 3 ሰዎች በደረሰው የጎርፍ አደጋ መሞታቸውን ዘግቧል። የአደጋ ጊዜ ነፍስ አድን ቡድን በጎርፍ አደጋ በተቆዳው የሂማላያ አካባቢ በፍርስራይ ስር የተቀበሩ ሰዎችን በማፈላለግ በአስቸኳይ የሰሩ መሆናቸውም ተመልክቷል። ትናንት ረቡዕ በኔፓልና በደቡብ ምዕራብ ቲቤት መካከል በሚገኘው ቦቴ ኮሺ በተባለ ወንዝ አካባቢ በተከሰተ ከፍተኛ የውሃ ሙላት እና ጭቃና ፍርስራሽን የተሸከመ ጎርፍ በመንገድ ላይ የነበረውን ሁሉ ጠራርጎ መውሰዱ ተዘግቧል። በተለይም በምዕራባዊ ቲቤት ሙሉ መንደሮችና ድልድዮች በቅጽበት በጭቃ ተወጠው መጥፋታቸው ተመልክቷል። ታዋቂው ኬንያዊ የማራቶን ሯጭ ሴባስቲያን ሳዊ በሚቀጥለው ወር በርሊን ላይ በሚካሄደው ውድድር ላይ እንደማይሳተፍ ተነገረ። የ31 ዓመቱ ኬንያዊ አትሌት በደረሰበት ጉዳት ምክንያት ከውድድሩ ለመውጣት መገደዱን አስታውቋል። የውድድሩ አዘጋጆች ሳዊ ውሳኔውን ያሳለፈው በከባድ ልብ ስብራትና ሐዘኔታ እንደሆነ ገልጸዋል። ሳዊ ሚያዝያ ወር ላይ በተካሄደው የለንደን ማራቶን 1 ሰዓት ከ59 ደቂቃ ከ30 ሰከንድ በመግባት የማራቶን ውድድርን ከ2 ሰዓት ባነሰ በማጠናቀቅ የመጀመሪያ ወንድ አትሌት መሆኑ ተረጋግጧል። ተዳፋት በማይታይበት በአብዛኛው ደልዳላ መሮጫ መስመር ያለውና ብዙውን ጊዜ ተስማሚ የአየር ሁኔታ የሚታይበት የበርሊኑ ማራቶን እጅግ ፈጣንና የተሻሻሉ ውጤቶች በተደጋጋሚ ተመዝግበውበታል። ኬንያዊው አትሌት በመጪው መስከረም 18 ጀርመን መዲና በርሊን ጎዳናዎች ላይ በሚካሄደው የማራቶን ውድድር ልዩ በሆነ ውጤት ለማሳካት በጉጉት እየጠበቀ እንደነበርም ተነግሯል። አትሌቱ የደረሰበት ጉዳት አይነት ግን በዝርዝር አልተገለጸም። መስከረም 18 በርሊን ላይ በሚካሄደው የማራቶን ውድድር ከኢትዮጵያ የሚሳተፉ አትሌቶች የትኞቹ እንደሆነ ግን እስካሁን የወጣ መረጃ የለም። ይህ ዶቼ ቬለ ነው። አድማጮች የምሽቱን ያለም ዋና ዋና ዜናዎች ለማብቃት ረሰ ወሬዎቹን በድጋሚ እነሆ። በያዝነው ነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዝውውር ጋር በተያያዘ በቁጥጥር ስር መዋላቸውን ከሳውዲ አረቢያ የሚወጡ ዘገቦች አመላከቱ። በኔፓልና በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ ጉዳት የሟቾች ቁጥር ከ300 በላይ ደረሰ። ከ1300 በላይ ሰዎች ደግሞ የደረሱበት አይታወቅም። የአሜሪካው 9/11 ወይም መስከረም 11 የሽብር ጥቃት ዋና አቀናባሪ ተጠርጣሪ ከ20 ዓመት እስራት በኋላ ለመጀመሪያ ጊዜ ፍርድ ቤት ሊቀርብ ነው። በፈጸሙት የጦር ወንጀል የእድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጀነራል ራትኮ ምላዲች በ84 ዓመታቸው ከዚህ ዓለም በሞት መለየታቸው ዛሬ ተነገረ። ምላዲች በቦስኒያ በተካሄደው ጦርነት እንዲሁም በሰርቪትሳ ወደ 8000 የሚጠጉ ሙስሊም ወንዶችና ታዳጊ ወንዶች ላይ በተገደሉበት ጭፍጨፋ ለነበራቸው ሚና ተጠያቂ ነበሩ። ዜናው አበቃ።
1: ለዓለም ዋና ዋና ዜና አዜብ ታደሰን አመሰግናለሁ።
0: የዜና መጽሔት
1: 5 ርዕሰ ጉዳዮች በትንታኔ ወደሚደመጡበት የዜና መጽሔት ጥንቅራችን ደርሰናል። ቀዳሚው ከአዲስ አበባ የደረሰን ዘገባ ነው። በኢትዮጵያና በአፍሪካ ህብረት የሚገኙ የአውሮፓ ህብረት ልዑካንና የሀገራት ኤምባሲዎች በትግራይ ክልል እንደገና የጦርነት ግጭት ከተከሰተ ለአካባቢው ህዝቦች አስከፊ ውጤት እንደሚያስከትል አሳሰቡም። ህብረቱና ሀገራቱ በሰሜን ኢትዮጵያ ያለውን ሁኔታ በከፍተኛ ስጋት እየተከታተሉ መሆኑን በገለጹበት የትናንት መግለጫቸው ሁሉም የፕሪቶሪያ ስምምነት ፈራሚዎች ለሰላም ገንቢ በሆነ መንገድና በቅን ልቦና እንዲሳተፉ እናበረታታለን ብለዋል። በጉዳዩ ላይ ለዶቼ ቬለ አስተያየት የሰጠው አንድ የዘርፉ ባለሙያ ነዚሁ አካላት ትልቁ ሚና ውጥረትን ማርገብ ነው ብለዋል። መሰለ የሰላም ጥሪዎች የታሰበውን ሰላም በማምጣት ረገድ ምን ያህል ጉልበት አላቸው በሚል የተጠየቁት ባለሙያው ጉዳዩ በሚመለከታቸው ተዋናዮቹ የፖለቲካ ቁርጠኝነትና ፍላጎት የሚወሰን ነው የሚል ምላሽ ሰጥተዋል። ሰለሞን ሙጬ አጠናቅሮታል።
3: ኢትዮጵያ ውስጥ የሚገኙ የካናዳ፣ የኖርዌይና የዩናይትድ ኪንግደም እንዲሁም የአውሮፓ ህብረትና የሀገራት ኤምባሲዎች ብሎም በአፍሪካ ህብረት የተወከሉ የነዚህ ሀገራት ልዑካን ትናንት የሰሜን ኢትዮጵያን የተመለከተ የሰላም ጥሪ አድርገዋል። ልዑካኑ ቀድሞውኑ በድርቅና በከፍተኛ የሰብአዊ እርዳታ ፍላጎት በእጅጉ ተጎድቶ በሚገኘው ባሉት ትግራይ ክልል እንደገና ጦርነት ቢከሰት በሰሜን ኢትዮጵያ ለሚኖሩ ህዝቦች አስከፊ ውጤት ያስከትላል ብለዋል። በጉዳዩ ላይ ሙያዊ አስተያየት የጠየቅናቸው በውጭ ጉዳይ ኢንስቲትዩት የአፍሪካ ቀንድ ከፍተኛ ተመራማሪ የሆኑት ዶክተር ጋሻው አይፈራም እነዚህ ሀያላን ሀገራት ቀጠናዊ ችግር ሊያስከትሉ የሚችሉ ውጥረቶችን ማርገብ ላይ አይተኬ ያሉት የዲፕሎማሲ ሚና ይኖራቸዋል።
4: ሁለቱን አካላት የማቀራረብ ወደ ጠረጴዛ የሚመለሱበት እንደዚሁም ደግሞ የፕሪቶሪያ የሰላም ስምምነትን የአተገባበር ሂደቶች ላይ የተፈጠሩ ልዩነቶች አድሬስ በማድረግ ሂደት ላይ ንግግሮችን የማመቻቸት ሚናቸው የላቀ ነው።
3: ሁሉም የስምምነቱ ፈራሚ ወገኖች የፕሪቶሪያውን ዘላቂ ግጭት የማቆም ስምምነት ለመተግበር በገንቢ መንገድና በቅን ልቦና እንዲሳተፉና አበረታታለን ያሉት እነዚህ የሀያላን ሀገራት ኤምባሲዎች ውጥረት ያልተለየውን የሰሜን ኢትዮጵያን ሁኔታ በከፍተኛ ስጋት እየተከታተሉት መሆኑንም አስታውቀዋል። የአፍሪካ ቀንድ ከፍተኛ ተመራማሪው ዶክተር ጋሻው እንደሚሉት እንዲህ ያለው ጥሪ የሚቀርበው አህጉር ዘለል ቀውስ ስለሚያሳስባቸው ጭምር ነው።
4: ቀጠና ውስጥ ባለው ሁኔታ ውስጥ ይሄ ቀጠና ሌላ ግጭት የማስተናገድ አቅም አይኖረውም። የሚፈጠር ማናቸውም ግጭት ድንበር ዘለል ነው የሚሆነው። ድንበር ዘለል ብቻ ሳይሆን አህጉር ዘለልም ይሆናል። አፍሪካ ውስጥ ቢያንስ 3 ግጭት አለ። ለኛ ሀገር ቅርብ የሆነ አፍሪካ ቀንድ ውስጥ ያለ ግጭት አለ። ሱዳን ውስጥ ያለ ግጭት ማለት ነው። ሶማሊያ ውስጥ ያልተረጋጋ ሁኔታ አለ። ደቡብ ሱዳንም ውስጥ ያልተረጋጋ ሁኔታ አለ። ሁለተኛው ግጭት የሳህል ቀጠና ውስጥ ያለው ግጭት ነው። ሶስተኛው ግጭት ደግሞ ታላላቅ ሀይቆች ወይም ግሬት ሌክስ የምንለው አካባቢ ያለ ግጭት ነው። እጅግ ውስብስብ የሆኑ ቀውሶችን እያስተናገደ ያለ ቀጠና ነው። ቀጠናው ማስተናገድ ከሚችለው ውጥረትና ማስተናገድ ከሚችለው ቀውስ በላይ ነው እያስተናገደ ያለው እና ማናቸውም የሚፈጠሩ ቀውሶች ወይም ደግሞ ወደ ግጭትና ወደ ጥኖት ሊያመሩ የሚችሉ ውጥረቶች ለአካባቢው ብቻ ሳይሆን ከአካባቢው ባለፈም አህጉር ዘለል የሆኑ ቀውሶችን የመፍጠር እድሉ ከፍተኛ ነው።
3: የአውሮፓ ህብረት፣ የኢትዮጵያና የአፍሪካ ህብረት ብሎም የየሀገራቱ ኤምባሲዎች፣ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ መልእክተኛ ኦሊሴጉን ኦባሳንጆ ኢትዮጵያ ውስጥ የጀመሩትን የንግግር ጥረት እንደሚያከብሩና እንደሚደግፉ አስታውቀዋል። እንዲያም ሆኖ የሰላም ጥሪ ምን ያህል ተጨባጭ ለውጥ የሚያመጣና ጉልበት ያለው ነው የሚለውም የሚነሳ ጥያቄ ነው።
4: ምን ያህል ጉልበት ይኖረዋል? እሱ እንደየተዋናኙ የፖለቲካ ኮሚትመንት ፍላጎት የሚታይ ነው የሚሆነው። ያ ማለት ያሉ ውጥረቶችን ለማርገብ የሚደረጉ እርምጃዎች፣ ተግባራዊ እርምጃዎች ወሳኝ ሚና ይኖራቸዋል ማለት ነው። እነኝን ተግባራዊ እርምጃዎች ለማድረግ ግን የግድ የሚያመቻች ውጥረትን የሚያረግብ አካል ግን ያስፈልጋል። በተናጠል የምትወስዳቸው እርምጃዎች በሌላኛው አካል ተቀባይነት የማይኖራቸው ከሆነ ወይም ሌላኛው አካል ተመሳሳይ ውጥረትን ለማርገብ እርምጃ ካልወሰደ ተናጠላዊ የሆነ ውጥረትን የማርገብ እርምጃ ብዙ ስኬታማ ላይሆን ይችላል።
3: ኦሊሴጉን ኦባሳንጆ ሰኞ ዕለት በመቀሌ ያደረጉትን ጉብኝት በበጎ እንደሚመለከተው በኢትዮጵያ የዩናይትድ ስቴትስ ኤምባሲ በዚሁ ሳምንት ገልጿል። በውጭ ጉዳይ ኢንስቲትዩት የአፍሪካ ቀንድ ከፍተኛ ተመራማሪ የሆኑት ዶክተር ጋሻው አይፈራም ውጥረትን የማርገብ ተናጠላዊ እርምጃ ለውጤት የሚያበቃ እንዳልሆነ ጠቅሰው ቁርጠኝነት የግድ አስፈላጊ የሚሆነው ለዚህ ነው የሚል ምላሽ ሰጥተዋል።
4: አውሮፓ ህብረት፣ አፍሪካ ህብረት ወይም ሌሎቹ ባላመቻቹበት ሁኔታ ግን ሊኖር የሚችለው ውጥረትን የማርገብ ተናጠላዊ እርምጃ ነው። ውጥረትን የማርገብ ተናጠላዊ እርምጃ ደግሞ በሌላኛው ጎራ ባለው አካል ውጥረትን ለማርገብ እርምጃ የማይወስድ ከሆነ ወይም ውጥረትን ለማርገብ አንደኛው አካል የሚወስደውን እርምጃ እንደ ድክመት የሚወስደው ከሆነ ውጥረቱ ሊረግብ አይችልም፣ ወደ ጦርነት ነው የሚያመራው።
3: በዚህ ጉዳይ ላይ ከኢትዮጵያ ፌዴራል መንግስት እስካሁን በይፋ የተባለ ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ሰሞኑን በደቡብ ሱዳን በሚገኙ የተባበሩት መንግስታት የሰላም አስከባሪዎች ላይ የተፈጸመውና ሁለት ኢትዮጵያውያን ወታደሮች የተገደሉበት ጥቃት በአገሪቱ እየተፈጸሙ ያሉ በርካታ ጥቃቶች አካል መሆኑን አንድ የከፍተኛ የጸጥታ ጉዳዮች ተመራማሪ ተናገሩም። ተመራማሪው ለዶች ቨለ እንዳሉት በዚህ ዓመት ብቻ ወደ 36 የሚሆኑ የሰብአዊ ድጋፍ ሰራተኞች በደቡብ ሱዳን ተገለዋል። በአህጉሪቱ ከሚሰማሩ የሰላም አስከባሪዎች መካከል በተለይ በአፍሪካ ህብረት ስር የሚሰማሩት ይበልጥ ለጥቃት ተጋላጭ መሆናቸውንም አብራርተዋል። እስክንድር ፍሬው።
5: በተባበሩት መንግስታት ድርጅት ተመድ የደቡብ ሱዳን ተልእኮ ስር የተሰማሩ ሁለት የኢትዮጵያ ሰላም አስከባሪ ወታደሮች በታጣቂዎች በተፈጸመ ጥቃት መገደላቸው የተገለጸው ባለፈው ሰኞ ነው። በጆንግሌ ግዛት መደበኛ ቅኝት በማድረግ ላይ በነበሩት የሰላም አስከባሪ ቡድኑ አባላት ላይ ማንነታቸው አልታወቀም የተባሉት ታጣቂዎች በፈጸሙት ጥቃት 3 ተጨማሪ ኢትዮጵያውያን ሰላም አስከባሪዎች፣ 2 የአካባቢው ፖሊሶችና 2 የቡድኑ ሲቪል አባላት መቁሰላቸውም ተገልጿል። በእንግሊዝኛው መጻረ ቃል ISIS ተብሎ በሚጠራው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት መረሳ ካሱ ለዶቼ ቬለ እንደገለጹት ያሁኑ ክስተት በሀገሪቱ እየተፈጸሙ ያሉ በርካታ ጥቃቶች አካል ነው።
6: የኢትዮጵያ ፒስኪፐሮች ወይ ደግሞ የሰላም አስከባሪዎች ባልነበሩበት ጊዜ የኢንዲያን ሰላም አስከባሪዎች ነበሩበት እዛ ቦታ ላይ ከ5-7 ዓመት በፊት ነበሩበትና እነሱም በተደጋጋሚ ጥቃቶች ሲደርስባቸው ነበር። የኢትዮጵያኖችም በርግጥ በተደጋጋሚ ጥቃቶች ሲደርሱ ነበር። ምን ያህል በኢትዮጵያኖች ላይ ግራውንድ ባልችልም ነበረ በሌሎች ሰላም አስከባሪዎችም ነበረ። ስለዚህ አዲስ ነገር አይደለም ይሄ ጥቃቱ። በተለይ በሰዋው መብት ላይ የሚሰሩ ሰዋው ድጋፍ ላይ የሚሰጡ ሂማኒታሪያን ወርከርስ ኢንተርናሽናል ሰዎች የወርት ማለት የኔ ብዙ ጥቃት ደርሰባቸዋል። ለምሳሌ በዚህኛው አመት ብቻ ወደ 36 የሚሆን የሰዋው መብት እርዳታ የሚያቀርቡ ተገድለዋል ሰዋው ሱዳን ላይ።
5: በጁባ የሚገኘው የኢትዮጵያ ኤምባሲ ባወጣው መግለጫ በሰላም አስከባሪዎቹ ላይ የተፈጸመውን ጥቃት በእጅጉ አውግዟል። የሀገሪቱ ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ጥቃቱን የፈጸሙትን አካላት ተጠያቂ እንዲያደርጉም ጥሪ አቅርቧል። የተባበሩት መንግስታት ድርጅት ባወጣው መግለጫም ጥቃቱን አውግዟል። በሰላም አስከባሪ ቡድኖች ላይ የሚፈጸም ጥቃት በዓለም አቀፍ ሕግ መሰረት እንደ ጦር ወንጀል ሊቆጠር እንደሚችልም አስታውቋል። የተባበሩት መንግስታት ድርጅት የሰላም አስከባሪ ቡድኖችን ማሰማራት የጀመረው እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1948 ዓ.ም ነው። ከዚያን ጊዜ ጀምሮ በ71 ሀገራት ከተሰማሩት ከ2 ሚሊዮን በላይ ወታደሮች፣ ፖሊሶችና ሲቪሎች ግማሽ ያህሉ የተሰማሩት በአፍሪካ ነው። በዓለም አቀፍ ደረጃ እስካሁን ሕይወታቸውን ያጡት ሰላም አስከባሪዎች ቁጥር ወደ 4500 መሆኑንም መረጃዎች ያመለክታሉ። በአፍሪካ የሚሰማሩ የሰላም አስከባሪዎችም ለጥቃትና ለሞት ተጋላጭ መሆናቸውን ተመራማሪው አመልክተዋል። በተባበሩት መንግስታት ድርጅት ስር ከሚሰማሩት ይልቅ በአፍሪካ ህብረት ስር የሚሰማሩት ይበልጥ ተጋላጭ መሆናቸውንም አቶ መረሳ ጠቁመዋል። ለዚህ ደግሞ ምክንያት ያሏቸውን አብራርተዋል።
6: የዩኤን እንደ ተዋጊ ሆኖ አይደለም ወደ ሰላም ማስከበር የሚሄደው። ዋናው ዓላማው ሰላም ማስከበርና የሰላም ስምምነቱ እንዲፈጸም ያግዛል የዩኤን። የአፍሪካ ህብረት ግን እንደ ተዋጊ ሆኖም ይሰማራል ማለት ነው። የሶማሊያ ትልቁ ምሳሌያችን ነው በዋና

0: የወጣውና ወደ ግጭት የተቀየረው ደግሞ በ2013 ዓ ም ነበር። ያኔ ፕሬዚዳንቱ ምክትላቸውንና ተቀናቃኛቸውን ከስልጣን በማንሳት መፈንቅለ መንግስት በማሴር ወነጀሏቸው። ያንን ተከትሎ ለአምስት ዓመታት የተካሄደው ጦርነት በ2018 በተፈረመ የሰላም ስምምነት አብቅቶ ነበር። ግጭቱ እንደገና ያገረሸው በ2025 መጨረሻ አካባቢ ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: የሀገራዊ ምክክር ጉባኤ መጠናቀቅን ተከትሎ የፖለቲካ ፓርቲዎች የተለያዩ አስተያየቶችን በመስጠት ላይ ይገኛሉ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባወጣው መግለጫ የሀገራዊ ምክክሩ ምክር ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ ያለው አካል እንዲቋቋም ጠይቋል። የመላው ኢትዮጵያ አንድነት ድርጅት መኢአድ ሀገራዊ ምክክር ተደርጓል ብሎ እንደማያምን በገለጸበት መግለጫው ደግሞ በጉባኤው ሊነሱና ሊነካኩ የማይገባቸው ያላቸው አጀንዳዎች እንደነበሩ ጠቅሶ ይህም አደጋ የሚያመጣ መሆኑን ገልጿል። ነጻነትና እኩልነት ፓርቲ በበኩሉ ምክክሩ የእርስ በርስ ግጭቶች ቆመው በሁሉም አካባቢዎች አስተማማኝና ዘላቂ ሰላም እንዲሰፍን አስተዋጽኦ ያበረክታል ብሏል። ሰለሞን ሙጬ ተከታዩን ዘገባ ልኮልናል።
2: በሀገራዊ ምክክር ጉባኤው የተሳተፈው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት በጽህፈት ቤቱ በሰጠው መግለጫ የሂደቱ ወሳኝ ምዕራፍ ያለውና ምክክር ኮሚሽን ምክረ ሀሳቦችን ለመንግስትና ለህዝብ የሚያቀርብበት ሂደት እንዲሁም ትግበራ ይቀራል ብሏል። ኮሚሽኑ ምክረ ሀሳቦችን በሚያቀርብበት ወቅት የምክክሩን መንፈስና ለተመካካሪዎች በንባብ የቀረበውን የመጨረሻ ምክረ ሀሳብ ብቻ ባከበረ መልኩ እንዲሆን ማሳሰቢያ ያስተላለፈው ፓርቲው የቀረቡት 400 ምክረ ሀሳቦች ለህዝብ ይፋ እንዲደረጉ ይህም ከጥቃቅን ቡድኖች ጀምሮ የተደረጉ ውይይትና ቃለ ጉባኤዎችን በማገናዘብ እንዲከወን ምክረ ሀሳቡን በፍጥነት እንዲፈጸምና አተገባበሩን የሚከታተል ያለው ገለልተኛና ህጋዊ አካል እንዲቋቋም ጠይቋል። ከምክክር ሂደቱ ከሁለት ዓመት በፊት ራሱን ያገለለው የመላው ኢትዮጵያ አንድነት ድርጅት መኢአድ በበኩሉ ምክክሩ ውሉን ስቶ ያለ ውጤት ተጠናቋል ብሏል። ፓርቲው ሀገራዊ ምክክር ተደርጓል ብሎ እንደማያምን በገለጸበት መግለጫው ይህንን ተከትሎ ለሚሰጥ ምንም አይነት ውሳኔ እውቅና የማይሰጠውና ተቀባይነት የሌለው መሆኑ እንዲታወቅለት ህዝብም ዘለቄታዊ ሀገራዊ ለውጥ የሚያመጣ ላለው ትግል እንዲደራጅ ጠይቋል። በጉባኤው ሊነሱና ሊነካኩ የማይገባቸው ያላቸው አጀንዳዎች እንደነበሩም የፓርቲው ፕሬዚዳንት አብርሃም ጌጡ ለዶይቼ ቬለ ተናግረዋል።
3: የማይነኩ የሀገር ምሰሶ የሚባሉ ነገሮች በውይይት ወይም በምክክር ሊነኩ የማይገባቸው ነገሮች መነካት እንደሌለባቸው ሀገሪቱ አሁን ካለችበት ውጥንቅጡ የወጣና ድብልቅልቁ የወጣ የፖለቲካ ሲትዌሽን የበለጠ ደግሞ የበለጠ እንዳትሆን ጥንቃቄ ያስፈልገዋል። ለምሳሌ የማይነኩ ነገሮች ስንል የዘመን መለወጫ አይነቶች፣ የሀገሪቱ ሰንደቅ ዓላማ፣ የሀገሪቱ ትልልቅ በዓላቶች፣ የህዝብ ነጻነት፣ ትልልቅ ከተሞች ላይ የሚነሱ የኔ ነው የሚባባሉ ነገሮች፣ እነዚህ ነገሮች እንግዲህ አሁን ባለው ተጨባጭ የብሔር ፖለቲካ ውስጥ የበለጠ አግራቤት አድርጎ ሀገሪቱን አሁን ካለንበት የመከራ ዶፍ የበለጠ ክላውድ ፕራስት የሚያመጣ በጣም ከባድ የሆነ ነገር መሆኑን ህዝቡ እንዲያውቅ።
2: ነጻነትና እኩልነት ፓርቲ ጉባኤው ኢትዮጵያ ካሉባት ችግሮች መላቀቅ ትችል ዘንድ በቀጣይ ለሚወጡ ህጎችና ፖሊሲዎች መነሻ ሆነው ሊያገለግሉ የሚችሉ ያላቸው ምክር ሀሳቦች መመንጨታቸውን ጠቅሷል። ምክክሩ በተለያዩ አካባቢዎች ያሉ የእርስ በርስ ግጭቶች ቆመው በሁሉም አካባቢዎች አስተማማኝና ዘላቂ ሰላም እንዲሰፍን፣ ዜጎች በማንኛውም ጊዜና ቦታ በነጻነት የመንቀሳቀስና የመኖር መብታቸው እንዲከበር፣ የግለሰብና የቡድን መብቶች በአስተማማኝ ሁኔታ እንዲጠበቁ፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች፣ የእምነትና የአምልኮ ነጻነቶች ሳይሸራረፉ እንዲከበሩ፣ በክልሎችም መካከል ፍትሐዊና ተመጣጣኝ እድገት እንዲረጋገጥ አስተዋጽኦ ያበረክታል ብሎ እንደሚያምን አስታውቋል። ሌላው በዚህ የምክክር ጉባኤ የተሳተፈው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ በተለይ አዲስ አበባን በተመለከተ ፓርቲው ያለውን አቋም የፓርቲው ምክትል ሊቀመንበር ዶክተር ራሂል ባፌ ነግረውናል።
4: ክልሎች በየራሳቸው ይወስኑ፣ መንግስታት የክልል መንግስታት እና የክልሉ ህዝብ ይወስኑ መቀመጫቸውን ተብሎ በመርህ ደረጃ በህገ መንግስቱ ይታለፍ የተባለው እንደ ሶዴፓ ፌር ነው ብለን ነው የምንወስደው። ግን የሚያጨቃጭቅ አይደለም ካለው ትሬንድም ስናይ። በሌላ በኩል ከኦሮሚያም በተነሳው ጥያቄ የኦሮሚያ አካል ብትሆን የተባለውም እሱ የፌዴራል ከተማ የአንድ ሀገር ካፒታል በየትኛውም ታሪክም በዓለም ስናይ የአንድ ክልል የሚያስተዳድረው ሆኖ እኔ በበኩሌ አልሰማውም እና እንደዛም አያስኬድም ነበር። በዛ ልክ ውይይቶች ነበሩ ሰፋ ያሉ። ፋይናል ምክረ ሀሳብ በምን መልኩ ይመጣል የሚለው ገና በኮሚሽነሮች በኩል የሚገለጽ ነው የሚሆነው። ግን የሶዴፓ ስታንድ ይህን ይመስላል።
2: ለዚህ የፓርቲው አቋማቸው ምክንያት ያሉትንም ኃላፊዋ ገልጸዋል።
4: አዲስ አበባ የሁሉም ኢትዮጵያዊ ከተማ እንደሆነች የሀገሪቱም ካፕ

0: ታል እንደሆነች እናስባለን። ኢንክሉሲቭሊ ሁሉንም ታካትታለች። የኔ የምትባል አይደለችም። ሁሉንም ብሔር ብሔረሰቦችን ዜጎችን አካታ ያዘች ሁሉም የገነባት ከተማ ናትና ሁላችንንም የእኩል የምታስተናግድ ከተማ እንደሆነች ነው ምናምነው።
1: የሀገራዊ ምክክር ጉባኤ ባለፈው ሳምንት ነሐሴ 16 ቀን 2018 ዓመተ ምህረት መቋጨቱ ይታወሳል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
2: ተከታዩ ዘገባችን ወደ አትላንታ ጆርጂያ ነው የሚወስደን። በኢትዮጵያ ትግራይ ክልል በሰላማዊ ሰዎች ላይ ይደርሳል ያሉት የድሮን ጥቃት በአስቸኳይ እንዲቆም የትግራይ ዳያስፖራ ድርጅቶች ጥሪ ያቀረቡም። የትግራይ ማህበረሰብ ዳያስፖራ ድርጅቶች በጋራ ባወጡት መግለጫ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረትና ሌሎች የሚመለከታቸው መንግስታትን ጨምሮ ዓለም አቀፍ ማህበረሰብ የድሮን ጥቃቱን በአስቸኳይ ለማስቆም ያለምንም መዘግየት እርምጃ እንዲወስዱ ጥሪ አቅርበዋል። ታሪኩ ኃይሉ ተጨማሪ ዘገባ አለው።
3: ከቅርብ ጊዜ ወዲህ ትግራይን በሚያስተዳድረው ህዝባዊ ወያኔ ሓርነት ትግራይ ህወሓትና በፌዴራል መንግስቱ መሀል የተፈጠረው ውጥረት እየተባባሰ መምጣቱን ተከትሎ በክልሉ የተለያዩ አካባቢዎች የድሮን ጥቃቶች መፈጸማቸው እየተዘገበ ነው። የትግራይ ዳያስፖራ የሲቪል ማህበረሰብ ድርጅቶች እነዚህን የድሮን ጥቃቶች አጥብቀው እንደሚያወግዙ ባወጡት የጋራ መግለጫ አስታውቀዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረትና ሁሉም የሚመለከታቸው መንግስታትን ጨምሮ ዓለም አቀፉ ማህበረሰብ የድሮን ጥቃት ዘመቻውን ለማስቆም ያለምንም መዘግየት እርምጃ እንዲወስዱም ድርጅቶቹ ጥሪ አቅርበዋል። እነዚህ የተለያዩ ክስተቶች ሳይሆኑ በሲቪሎች ላይ እየጨመረ የመጣው ወታደራዊ ጥቃት ተከታዮች መሆናቸውን የገለጹት ድርጅቶቹ ሰው አልባ ድሮኖችን በሰላማዊ ሰዎች ላይ እንደገና ጥቅም ላይ ማዋል የዓለም አቀፍ የሰብአዊነት ህግ ከባድ ጥሰት መሆኑንም አመልክተዋል። ድርጅቶቹ አክለውም ሆን ተብሎ ወይም በግዴለሽነት በሰላማዊ ሰዎችና ንብረቶቻቸውን የድሮን ጥቃት ኢላማ ማድረግ እንደ ጦርነት ወንጀል እንደሚቆጠር እንደ ጉርጉሮሳዊ ጊዜ አቆጣጠር ከ2020 እስከ 2022 በተካሄደውና የዘር ማጥፋት ባሉት ጦርነት ማንም ተጠያቂ አለመደረጉ የትግራይ ህዝብን ለዚህ አዲስ አመፅ እንዲጋለጥ ማድረጉን በዚሁ መግለጫቸው አስገንዝበዋል። በትግራይ ህዝብ ላይ የኢትዮጵያ ፌዴራል መንግስት ይሰነዝረዋል ያሉትን ሁሉንም የድሮንና የአውሮፕላን ጥቃቶች፣ በትግራይና አካባቢው የሚደረጉ ወታደራዊ እንቅስቃሴዎችና በሰላማዊ ሰዎችና በሲቪል መሰረተ ልማቶች ላይ የሚካሄዱ ጥቃቶችን በአስቸኳይና በቋሚነት እንዲያቆም ድርጅቶቹ ጠይቀዋል። በተጨማሪም በሰብአዊ እርዳታ በጀትና በህክምና ተደራሽነት ላይ የተጣሉትን ገደቦች በሙሉ እንዲያነሳና የተፈናቀሉት ወደ ቤታቸው እንዲመለሱ ሲሉ ጥሪ አቅርበዋል። የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረት፣ ኢጋድ ውጥረቱን እንዳሳሰባቸው በመግለጫዎቻቸው ከመግለጽ ባለፈ ፍጥጫውን ለማርገብ በሚያስገድዱ ተጨባጭ እርምጃዎች ላይ እንዲንቀሳቀሱ ጠይቀዋል። በዓለም አቀፍ ዋስትናዎች የተደገፈ ሁሉን አቀፍና ዘላቂ የፖለቲካ ስምምነት ተደርሶ ግጭቱ እንዲቆም፣ በትግራይ ህዝብ ላይ ለሚፈጸሙ ወንጀሎች ተአማኒና ገለልተኛ ተጠያቂነት እንዲኖርም ድርጅቶቹ አሳስበዋል። በዚህ የድሮን ጥቃት ጉዳይ ላይ ከኢትዮጵያ ፌዴራል መንግስትም ሆነ ከሀገር መከላከያ ሰራዊት እስካሁን የተባለ ነገር የለም። በትግራይ ክልል ስላለ ሁኔታ የመንግስትን አስተያየት ለማካተት ወደ ኮሚኒኬሽን አገልግሎት ሚኒስቴር ስልክ ብንደውልም ምላሽ አላገኘንም። ጉዳዩን በቅርበት የሚከታተሉትና ለአክሱማውያን ሚዲያ የሚሰሩት የሚዲያ ባለሙያው አቶ ግዴ ተስፋይ በሰጡን አስተያየት ግጭቱን ለመቀልበስ ወደ ሰላማዊ ድርድር መመለስ ይቻላል ባይ ናቸው።
4: በእኔ እምነት አሁንም ሰላማዊ መንገድ ነው የሚያዋጣው። አሁንም መደራደር ይቻላል። እውነተኛ ጥያቄ፣ የትግራይ ህዝብን ጥያቄ የያዘ እውነተኛ ጥያቄ ምንድን ነው? ሰላማዊ በሆነ መንገድ ግዛታችንን ጥቅማችንን እንዲከበር የትግራይ ወደ ኮንስቲቱሽኑ እንመለስ፣ ፍትህ እናገኝ። ከዚህ በፊት ለተጎዳ ነው ካሳ፣ ፍትህ እናገኝ።
3: በሁለት ጎራ የቆሙት ተፋላሚ ኃይላት ወደ ውጊያ የሚያስገባቸው የስልጣንና የተጠያቂነት ጉዳይ መሆኑን የተናገሩት አቶ ተስፋይ እኔ ያሸንፋለሁ ከሚለው አባዜ በመውጣት ለህዝቡ ሰላም መረጋገጥ መቆም እንዳለባቸው አመልክተዋል።
4: የስልጣን ጉዳይ ነው፣ የተጠያቂነት ጭምር ጉዳይ ነው ወደ ውጊያ የሚያስገባቸው። ስለዚህ እነዚህ ሰዎች መሸናነፍ አለባቸው። ለህዝቡ ግን የስልጣን ጉዳይ አይደለም፣ የአደጋ ጉዳይ ነው፣ በተለይ ለትግራይ ህዝብ።
3: ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ።
2: ተከታዩና የመጨረሻው ዘገባችን በአማራ ክልል የ12ኛ ክፍል ተማሪዎች በጸጥታ ችግር ውስጥ ሆነው ከፍተኛ ውጤት ማስመዝገባቸውን ነው የሚነግረን። በዘንድሮ የ12ኛ ክፍል ሀገራዊ ፈተና የአማራ ክልል የማለፍ ምጣኔ 15.56 በመቶ መድረሱ ተገልጿል። ተማሪዎቹ በክልሉ ያለው የጸጥታ ችግር ተጽዕኖ ባያሳድርባቸው ኖሮ ከዚህ የላቀ ውጤት ሊያስመዘግቡ እንደሚችሉም ተነግሯል። የደሴ ይሁኔ ወልዱ መታሰቢያ ልዩ አዳሪ ትምህርት ቤት ለተከታታይ ዓመት ያስፈተናቸውን ተማሪዎች ሙሉ በሙሉ ማሳለፉም ተሰምቷል። ኢሳያስ ገላው ዝርዝር ዘገባ አለው።
1: አስቸጋሪ የጸጥታ መደፍረስን ተጋፍጠን በትምርታችን የተሻለ ውጤት ማምጣት ይችላል የሚለው የደሴ ይሁኔ ወልዱ መታሰቢያ ልዩ አዳሪ ትምህርት ቤት ተማሪ ሙባረክ መሐመድ በዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና 587.17 ውጤት በማምጣት በአማራ ክልል 3ኛውን ትልቁ ውጤት አምጥቷል። በክልሉ ያለው የጸጥታ ሁኔታ የተረጋጋ ቢሆን ኖሮ ከዚህም በላይ የላቀ ውጤት አመጣ ነበር ሲል ይናገራል።
5: ከባድ ነገር ነው አሁን የክልላችን ሁኔታ። አሁን እኛ ራሱ አራቱን አመት ስንጓዝ ከጎንደር ካለሁበት ቦታ ወደ ደሴ ለመጓዝ ወደ 517 ኪሎ ሜትር ከፍተኛ ችግር ነው መንገድ ላይ የሚያጋጥመን የነበረው። የጸጥታው ችግር ቢመቻች ተማሪዎች ሙሉ ፎከሳቸውን ትምህርት ላይ አድርገው ቢሰሩ ከዚህ በላይም ውጤት ይመጣል ብዬ አስባለሁ። አሁን ለምሳሌ ቤተሰቤ አካባቢ ላይ የሆነ ችግር ሰላም አይኖርም ብዬ አስቤ የተፈተንኩ ጥሩ ውጤት ላመጣ አልችልም። እንኳን እዛው ቦታ ላይ ሆኜ የጥይት ድምጾችን እየሰማሁ ተፈትኜ ማለት ነው።
1: በሱ ዕድሜ ያሉ ተማሪዎች በክልሉ ካለው ግጭት የተነሳ የመማር እድል እንዳላገኙ የሚናገረው አማኑኤል እምቢያለም ከአዊ ዞን ፋክታ ለኩማ ወረዳ ነው። የደሴ ይሁኔ ወልዱ መታሰቢያ አዳሪ ትምህርት ቤትን ተቀላቅሎ 586.91 የሆነ የዩኒቨርሲቲ መግቢያ ውጤት ያመጣው። እርሱ ባደገበት አካባቢ ግን ለሁለት ዓመታት የእርሱ ኩያቶች አለመማራቸውን ይገልጻል።
6: ከእኔም የተሻሉ ልጆች መግባት የሚችሉ ልጆች አክሰሱን ባለማግኘታቸው እዚህ ኖርማል ሃይስኩል ገብተዋልና ባለው ሁኔታ አንጻር ማለት ነው ለሁለት ዓመት ቁሟል። እንዲሁም አሁን እዚህ ፕራይመሪ ስኩላችን ከገጠር አካባቢ ነው እና ያለሁት እዛ አካባቢ ያለው እስካሁን 3ኛ ዓመቱ ምናምን የተከፈተ አይመስለኝ። በርካታ ተማሪዎች አጣውታል ይህን እድል።
1: ሌላው ለፈተና ያስቀመጣቸውን 76 ተማሪዎች ሙሉ በሙሉ ያሳለፈው የደሴ መምህር አካል ወልድ ልዩ ትምህርት ቤት ተማሪ ወላጅ የሆኑት ጠበቃና የህግ አማካሪው አቶ መንግስቱ ዘገዬ የእርሳቸው ልጅ ያገኘውን የመማር እድል በየትኛውም ጎራ የተሰለፈ አካል ለሌሎች መንፈግ የለበትም ይላሉ።
7: በአማራ ክልል ዘንድሮ የ12ኛ ክፍል ተማሪዎች ውጤት በችግርና በተግዳሮች ውስጥም ሆነው ተማሪዎቻችን እንግዲህ ያሳዩት ውጤት መልካም የሚባል ቢሆንም እንደሚታወቀው ክልላችን ጠንከር ያለ የትምህርት ባህል ያለበት ከመሆኑ አንጻር አሁን በቂ ነው ተብሎ አይታሰብም። እንግዲህ ያለውም ጦርነቱም አለመረጋጋቱም ተያይዞ ትምህርት ቤቶችም ተዘግተዋል። በዚያ ሁሉ ተግዳሮት መካከል ግን በወላጆች በመምህራንና በማህበረሰቡ የጋራ ጥረት ጥሩ ሊባል የሚችሉ ውጤቶች ቢገኙም አሁንም ደግሞ የምነግርህ ነገር አጥጋቢ አይደለም። የተዘጉት ትምህርት ቤቶች ሊከፈቱ ይገባል። በግራ ቀኝ የተሰለፉ ማናቸውም አካል የትምህርትን ጉዳይ ድርድር ውስጥ ማስገባት የለበትም ብዬ አምናለሁኝ።
1: በአማራ ክልል ካሉ ወረዳዎች የተሻሉ ተማሪዎችን ተቀብሎ የሚያስተምረው የደሴ ይሁኔ ወልዱ ልዩ መታሰቢያ አዳሪ ትምህርት ቤት ርዕሰ መምህር የሆኑት አቶ ሳሊም አህመድ ካስፈተኗቸው ተማሪዎች 96 በመቶዎቹ 500ና ከዚያ በላይ ውጤት ያመጡ መሆናቸውን ተናግረዋል።
8: በአማራ ክልል ከሚገኙ ወረዳዎች የተሰበሰቡና ልዩ አቅም ብቃትና ችሎታ ያላቸው ተማሪዎች ናቸው ወደኛ ትምህርት ቤት ተመልምለው ክልሉ ትምህርት ቢሮ በሚያወጣው መስፈርት መሰረት የሚገቡ። ተከታታይ ዓመት በተመሳሳይ የሚደረጉ ብዙ ጥረቶች አሉ። ኦፍኮርስ ግን ዘንድሮ ይህን ውጤት እንዲመዘገብ ከ96% በላይ 500ና ከዛ በላይ ነው የተመዘገበው ዘንድሮ።
1: ትምህርት ቤቱ በየዓመቱ በሀገር አቀፍ ደረጃ ከፍተኛውን ውጤት ማግኘት ዓላማ አድርጎ እየሰራ ነው የሚሉት አቶ ሳሊም ለተማሪዎች ውጤታማነት ከተለያዩ አካላት ጋር በጋራ እንደሚሰሩም ይናገራሉ።
8: እንግዲህ እኛ የማሳለፍና ያለማሳለፍ አይደለም ጥያቄያችን። እኛ ከፍተኛውን ስኮር ማምጣት ነው በሀገር ደረጃ አንድ። ሁለተኛ በዩኒቨርሲቲዎች ደረጃ ከፍተኛውን ተማሪ በነጥብ ጭምር እንዲገባ የማድረግ ስራ ስለሆነ የምንሰራው። በዚህ ርብርብ ውስጥ በጣም በርካታ የሆኑ ኃይሎች ድጋፍ ያደርጉልናል።
1: የ12ኛ ክፍል ሀገር አቀፍ ፈተና የወሰዱ 70,544 ተማሪዎች የማለፊያ ነጥብ ሲያመጡ የአማራ ክልል የማለፍ ምጣኔም 15.56% ነው። ለዶይቼ ቬለ ዘገባ ኢሳያስ ገላው።
2: እንግዲህ አድማጮቻችን በዚሁ የዕለቱን መጽሔት ዜናችንን እናጠቃልላለን። ወደ ሳምንታዊ የዝግጅታችን ምዕራፍ ነው የምንሸጋገረው። የባህል መድረክ ነው ቀጣዩን የአየር ሰዓት የሚረከበው። የዕለቱ የባህል መድረክ ዝግጅታችን ኢትዮጵያ ያካሄደችው ብሔራዊ ምክክር የሀገሪቱን የፖለቲካ ባህል ቀይሯልን ሲል ይጠይቃል። ከሌሎች ዓለም ሀገራት ተሞክሮ አንጻርስ ምን መማር ይቻላል ሲልም ይጠይቃል። ለዝግጅቱ አዜብ ታደሰ።
9: የባህል መድረክ ከተለያዩ ህብረተሰብ ክፍሎች የተወከሉ ኢትዮጵያውያን 40 ቀናት ገደማ ወስደው ያካሄዱት ብሔራዊ የምክክር ሂደት ያገሪቱን የኃይል ፖለቲካ ወደ ውይይት ባህል ወደ መደማመጥ ባህል ያመጣ ከፍተኛ ለውጥ ነው የሚሉ አስተያየቶች ጎልተው ይሰማሉ። ጤና ይስጥልኝ አድማጮች እንደምን አመሻችሁ። ሰሞኑን የተጠናቀቀው የኢትዮጵያ ብሔራዊ የምክክር መድረክ በሀገሪቱ የተለያዩ ብሔር ብሔረሰቦች ዘንድ የሚታየውን የእርቅ የሽምግልና አሊያም የመነጋገር ባህል ሴትና እውቀት እንዳካተተ የመድረኩ ተካፋዮች ይናገራሉ። ይህ ከሳምንታት በፊት የተጠናቀቀው የኢትዮጵያ ብሔራዊ ምክክር ሂደት ኢትዮጵያውያን የጋራ ችግሮቻቸውን፣ ውዝግቦቻቸውን፣ ልዩነቶቻቸውንና ጥያቄዎቻቸውን በአብዛኛው መልስ ያገኙበትም ነው ተብሏል። በአንጻሩ በምክክር ሂደቱ መልስ ያላገኙ ጥያቄዎችን ለመከለስና በውይይቱ ያልተሳተፉ አካላትን አካቶ ተጨማሪ መፍትሄ ለማግኘት በይደር ማስቀመጥ በራሱ ኢትዮጵያ አዲስ የጀመረችው ብሔራዊ የምክክር ባህላዊ መድረክ ትልቅ ድል እንደሆነ የተለያዩ የማህበረሰብ ክፍሎች ይናገራሉ። በምክክር መድረኩ መልስና መፍትሄ ያገኙ የኢትዮጵያውያን ጥያቄዎች በቀጣይ እንዴት ተግባራዊ ይደረጉ ይሆን? መፍትሄ ሲያላገኙ የተባሉት የኢትዮጵያውያን ጥያቄዎች መልስ እንዴት ይገኝላቸዋል? በዓለም ሀገራት በተለይም በአፍሪካ የትኞቹ ሀገራት ብሔራዊ ምክክር አካሄዱ? የትኞቹስ ተሳካላቸው? የትኞቹ ሀገራትስ አልተሳካላቸውም? በአጠቃላይ ብሔራዊ ምክክር ማለት ምን ማለት ይሆን? በአዲስ አበባ ዩኒቨርሲቲ የታሪክ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር የሆኑት ዶክተር ዮናስ አሽኔን ጠይቀናቸዋል።
10: እንግዲህ የናሽናል ዳያሎግ ርዕሰ ጉዳይ ሲነሳ ናሽናል ዳያሎግ የሚባለው ራሱ እንደ አንድ ሞዴል ችግሮች በሀገር ውስጥ የፖለቲካ ችግር ሲነሳ ወይንም የፖለቲካ ቅርቃር ወይንም የህገ መንግስት ተቋማትና የህገ መንግስት ጉዳዮች የሀገሩን ሁኔታ መፍታትና ማስተዳደር ሳይችሉ ሲቀሩ፣ የፖለቲካ ተዋናዮች ሳይስማሙ ሲቀሩ፣ ብቻ የፖለቲካ ችግር ቀውሶች በሚመጡበት ሰዓት እንግዲህ በዘመናዊ የዓለም ፖለቲካ ውስጥ በተለይም በአፍሪካ ደግሞ ከዚህ ከ1990ዎቹ እንደ አውሮፓውያን አቆጣጠር ጀምሮ እንደዚህ አይነት የፖለቲካ ቅርቃሮች ሲመጡ ናሽናል ዳያሎግ የሚባለው የመፍቻና ነገሩን አንድ ጊዜ ቆም አድርጎ ፖለቲካውን አንድ ያቆሞ እስቲ እንምከርበት እንወያይበትና መፍትሄና ብጅ የሚል የመፍቻ ፖለቲካ ቀውስን የመፍቻ ስርዓት እየሆነ ብዙ ሀገሮች ተሞክሮ እያደረጉበት ሲሳካላቸውም ሳይሳካላቸውም ደጋግሞም የሚሞክሩ ሀገሮች አሉ። ለእኛ ሀገር ግን ለንጽጽር እንዲመቸን እንደው ነገሩ ከአውሮፓ ከስፔንም መጀመር እንችላለን፣ ወደ ላቲን አሜሪካ መሄድ እንችላለን። ግን ዋናው ነገር ለእኛ ሀገር ከባህልና ሁኔታ ቅርብ የሆነው በዚሁ አካባቢያችን በአፍሪካ በየመን ምናምን የተካሄዱትን ብናይ ጥሩ ይመስለኛል ብዬ አስባለሁ። እንዳልኩሽ ከ1990ዎቹ ይሄ የዓለም ምስራቁ ዓለም መውደቅ ጀምሮ የተለያዩ ሀገሮች ሙከራ ያደርጋሉ። በአፍሪካ ብንመለከት እንኳን ከደቡብ አፍሪካ ጀምረን ወደ ሱዳን ብንሄድ፣ ደቡብ ሱዳን፣ ሞዛምቢክ፣ ቡሩንዲ፣ ደግሞ እዚሁ አካባቢያችን ደግሞ ቀይ ባህር ሻገር ብንል የመንን እናገኛለን። ደቡብ ሱዳን አለ፣ ዩጋንዳ፣ ሩዋንዳ፣ ብዙ ሀገሮች ይህንን የፖለቲካ ቀውስ የማርገቢያ የማሻገሪያ መንገድ የማፍቻ መንገድ ተጠቅመውበታል።
9: በአሁኑ ወቅት ምሁራን እንዲሁም የሰላም ግንባታና የፖለቲካ ሽግግሮች ላይ የሚሰሩ ተቋማት አገራት ፖለቲካዊ ቀውስ ሲመጣባቸው የሚመክሩት ብሔራዊ ምክክር ወይም ውይይት እንዲያደርጉ ነው ሲሉ ዶክተር ዮናስ አሽኔ ያክለው ተናግረዋል።
10: ምክንያቱም ምርጫ ችግሩን ሊፈታው አልቻለም፣ ወይንም የፖለቲካ ድርድር የሰላም ድርድር ሊፈታው አልቻለም። በዘለቄታዊ የሆነ ቋሚ የሆኑ የፖለቲካ ተቋማትና የፖለቲካ ኩነቶች ፖለቲካውን መፍታት የማይችሉ ከሆነ እነዚህ ሁሌ የማይመጡ ግን አንዳንዴ ቀውስ ሲመጣ ምናልባት እንደውም በትዳር ውስጥም ወይ በቤተሰብ ደረጃ ሰዎች ሲጣሉ ትዳር ቀውስ ሲገባ ሽምግልና ውስጥ እንገባለን አይደለ? መቼም ሁሌ ሽምግልና አይሰበስብም። ሽምግልና በትዳር ዓለም ውስጥ አንዴ ሁለቴ ወይ ሶስቴ ድጋሚ ጋብቻው ጥያቄ በኋላ የሚሰበሰበው አንድ ሁለቴ ሊሆን ይችላል። የሆነ ያንን ቤተሰብ የሚረብሸው ትዳሩን የሚያናጋው ነገር ሲመጣ ወደ ሽምግልና ይሄዳል። የትዳር ተቋምም ቢሆን ልክ እንደዛ ሁሉ አገራዊ ፖለቲካ ቀውስ ሲገባ እንደዚህ አይነት የምክክርና የዲያሎግ የውይይት የእርቅ ማዕዶች የእርቅ ጠረጴዛዎች ይዘጋጃሉ ማለት ነው። ስለዚህ ለእኔ በጣም ብዙ ሀገሮች ደግሞ ሞክረውት ግን ጥቂት ሀገሮች ነው የሚሳካላቸው።
9: እንደው ግን ብሔራዊ ምክክር አድርገው የተሳካላቸው ሀገራት የትኞቹ ናቸው? ለምሳሌ ማንሳት እንችላለን ዶክተር ዮናስ?
10: ለምሳሌ እናንሳው። ከሰሜን ቱኒዚያን እናነሳለን፣ ከደቡብ አፍሪካን ራሷን እናነሳለን። ሁለቱ ጥቆሎ ንጽጽር ይሆንልናል፣ የተሳካላቸው ስለሆኑ ማለት ነው። የተሳካላቸው ብቻ ስለሆኑ ሳይሆን ሞዴሉ ራሱ የተለያየ ሞዴል ተከትለው ፖለቲካቸውን ያከሙ ሀገሮች ናቸው ደቡብ አፍሪካና ቱኒዚያ። ምናልባት ከደቡብ አፍሪካ ብንጀምር የምናውቀው ታሪክ ነው የዚህ የአፓርታይድ ዘመንን ለማብቃት የደቡብ አፍሪካ ፓርቲዎች ናሽናል ፓርቲ ገቨርንመንት የሚባለው የነጮቹ በድርድር የኮንቬንሽን ፎር ዲሞክራቲክ ሳውዝ አፍሪካ የሚል ኮዴሳ ብለን የምናውቀውን ከ1993 ጀምሮ ሲሞክሩ የኮንስቲቱሽን ህገ መንግስቱ እንዲመጣ ያደረገ የፖለቲካ ሂደት ኮዴሳ ይባላል። ኮንቬንሽን ፎር ዲሞክራቲክ ሳውዝ አፍሪካ የሚባል ኮዴሳ ሞዴል አለው። በጣም በጣም ስመጥር የሆነ የታወቀ ስነ ጽሁፍም በፖለቲካ ቲዮሪም ተንታኞችም ለዓለም ምሳሌ የሚሆን ያንን የበጣም ሰዎችን በዘር የተከፋፈለ አገር በጥቁርና በነጭ መካከል እና ብዙ ቫዮለንስ ብዙ በደል ብዙ ሰቆቃ የተፈጸመበትን ሀገር አዲስ የደቡብ አፍሪካን ለመመስረት ሲያስቡ ሁለት ሞዴሎችን ከኮዴሳ በተጨማሪ ትሩዝ ኤንድ ሪኮንሲሌሽን ኮሚሽን የሚባል የእውነትና የእርቅ አፈላላጊ ነገር የተበደለውን በደል የሚናገር የአርሲ ሞዴል የምንለው የአስታራቂ ጠረጴዛ አለ። የኮዴሳ ሞዴል እና የአርሲ ሞዴል አንድ ላይ ሆነው የፖለቲካ ሁኔታውን በማሸጋገር አዲሱን የደቡብ አፍሪካ እንዲመሰረት አድርጓል። ዋናው አላማው ዋናው መለያው ነገር ምንድን ነው? በፍርድ ቤት የክሪሚናል ወይም የወንጀለኞችን ግለሰቦች ከመፈለግና በፍርድ ቤት ፍትህ በኩል በወንጀል ፍትህ በኩል ፖለቲካን ከማከም ፖለቲካ ጀስቲስ የፖለቲካ ፍትህ በድርድር በንግግር እውነትን በማፈላለግ በእርቅና በንግግር በይቅርታ ባይነት ፖለቲካ ሪፎርም አዲሱ የፖለቲካ እንዲገነባ የሚያደርግ ሞዴል። ይህ ሞዴል በጣም ብዙ ሀገሮች ሁሉንም የተረፉትን ያሉትን ነዋሪዎች በሙሉ ሰርቫይቨርስ ብሎ ያውጃል። ስለዚህ ሰርቫይቨርስ ከዛ ከሰቆቃ ከፖለቲካ ቫዮለንስ የተረፉት ሰዎች ተሰብስበው በተወካዮቻቸውም በራሳቸው አማካኝነት ፖለቲካን ቅርቃር ውስጥ የገባውን ብዙ በደል የሆነውን አብሮ መኖር ያልቻለው ማህበረሰብ ሁሉንም ይሄ የተጎጂና ጎጂ አጥቂና ተጠቂ የሚለውን ነገር በማሻገር ሁላችንም ከዛ የፖለቲካ ሰቆቃ ተርፈናል፣ ሰርቫይቨርስ ነን። ስለዚህ ፖለቲካ ፍትህ እናብጣና ሁላችንንም ነገን ተስፋ የሚሰጥ የፖለቲካ እንስራ ብለው የሚሰሩበት ሞዴል ነው ደቡብ አፍሪካ ወደኛ ያስተላለፈችው ኮዴሳ እና የቲአርሲ ሞዴል የሚባለው ነው። እሱ አዲሱን ኮንስቲቱሽንም አዲሱን የደቡብ አፍሪካ ይሄ ዘ ሬንቦ ኔሽን የሚባለው የወለደ ነው። በጣም የተሳካ ነው። ምንም እንኳን የደቡብ አፍሪካ የኢኮኖሚ ጥያቄዎች ገና አሁንም ሌሎች ችግሮች እየወለዱ ቢሆን የፖለቲካውን ማዕቀፍና የፖለቲካውን መድረክ በማከም የዲሞክራሲ ሽግግር እንዲያደርጉ መሰረት የጣለ የዳያሎግ አይነት ነው ማለት ነው። ስለዚህ እኔ ለእኔም በግሌም ለብዙ ሰዎችም የደቡብ አፍሪካ ጥሩ ተምሳሌ ትሆናለች ብለን እናስባለን።
9: ዶክተር ዮናስ አሽኔ እንደሚሉት ኢትዮጵያ ከደቡብ አፍሪካ ቀጥላ ቱኒዚያን በጥሩ ምሳሌነት ልትወስድ ትችላለች።
10: ቱኒዚያ ይሄ የጃስሚን ሪቮሉሽን የሚባለው የአረብ ስፕሪንግ ሲነሳ 2011-12 ቱኒዚያ ዋነኛ ማዕከል ነበረች እና እሱ ሲነሳ ቱኒዚያ ወደ ስበርስ እንደ ሊቢያ ወይም እንደ ሌሎቹ እንደ የመን እንዳትሆን ያደረጋት ሲቪል ማህበራት፣ አራት ሲቪል ማህበራት ከሌበርም ከትሬድ ዩኒየንም ከሂውማን ራይትስ ማህበራት አራት ተወጥተው ፖለቲከኞቹ በቃ ኳስ በመሬት ብለው አረጋግተው ሊቃንን ተኮር መሰረት ያደረገ የናሽናል ዳያሎግ በማካሄድ ቱኒዚያ ወደ ቀውስ ውስጥ እንዳትገባ እርዳታ ገዛ አድርገዋል፣ ያንን ጠረጴዛ በማስተዋወቅ። ስለዚህ የቱኒዚያ ሞዴል ደግሞ የሊቃን ሞዴል ከላይ የላላይ ሊቃን ፖለቲካል ቀውሱ እንዳይስፋፋና ሌላ የበለጠ ማጥ ውስጥ እንዳይገቡ አድኗቸዋል። ምንም እንኳን የቱኒዚያ ዲሞክራሲ ጥያቄ አሁንም የምናነሳበት ቢሆንም የዛኔ ግን እንደ ሊቢያ ወይም እንደ ሌሎቹ ሀገሮች እንዳትሆን ቱኒዚያን ያዳነ የዲያሎግ አይነት ነው ማለት ነው። እነዚህ በሰሜን ቱኒዚያ በደቡብ ደግሞ በአጋጣሚ ጫፍ ላይ የሀገሩ ሀገሮች ሁለት የተለያየ ሞዴሎች ሞክረው ተሳክቶላቸዋል ማለት ነው። የደቡብ አፍሪካው በጣም ሰፊ ህዝቡንም ያሳተፈ የእውነትንም የተበደሉትን በዳዮችም ይቅር የተባባሉበት ሲሆን የላይኛው ደግሞ የፖለቲካ ደሰርጀሪ አይነት ነገር አድርገው በልሂቃን መካከል የተካሄደ ሞዴል ነው።
9: ደቡብ አፍሪካና ቱኒዚያ ቅርቃር ውስጥ የገባ ፖለቲካን በውይይት በአገር ባህላዊ ምንነት በይቅር ባይነት ለአገር ህዝባቸው ስኬትን ያምጡ እንጂ በዓለም ላይ በተለይ ደግሞ በአፍሪካ በጣም በርካታ ሀገራት ምክክር አካሂደው ሳይሳካላቸው ቀርተዋል።
10: ስለዚህ ሁለቱ የተሳካላቸው ሆነው ሳለ በጣም ብዙ ሀገሮች ግን ሞክረው ሳይሳካላቸው ቀርቶ ቀደም የነጠቀስኳቸው ሀገሮች ሱዳን በ2014 ከ16 ሙከራ በአልበሽር ጊዜ ሞክራ ነበር። ደቡብ ሱዳን በ2017 ላይ ሙከራ ነበር 20 እስከ 20 ድረስ ሳልቫኪርና ሪክ ማቻር እንዲስማሙ ከህዝቡ ቦተም አፕ አፕሮች ልክ ከደቡብ አፍሪካም እንደው ህዝብን በማሳተፍ ደረጃ የሚዋስ ሙከራ አድርገው ነበር። የደቡብ ሱዳን በዛን ጠቅሷል። የብሩንዲ ተመሳሳይ ከደቡብ አፍሪካ የተቀዳሚ መስል እንደውም የአሩሻ የፒስ አኮርድ የሚባል በታንዛኒያና በደቡብ አፍሪካ ሸምጋይነት በሁለት ከባቢ የሞከሩት የብሩንዲ እንደውም ከሌላው ሀገር የሚለየው የመሬት እና የሌሎች ንብረቶች የተቀማሙትን ሁሉ የፖለቲካ ጀስት መጣ ሙከራ የተደረገበት የብሩንዲ እናስታውሳለን። የሞዛምቢክም ተመሳሳይ ከ1990ዎቹ ጀምሮ የነበረውን ፖለቲካ ጀነራል ፒስ አኮርድ የሚባል ሙከራ አድርገው ነበር። ዩጋንዳም ብሮድ ቤዝድ ገቨርንመንት ለመመስረት የኤንአርኤም አሁን የሙሴቬኒ ፓርቲ የሚመራው ሰፋ ያለ ብሮድ ቤዝ ሁሉንም ያካተተ ሽግግር ሞክረው ነበር። በተለይ የሰሜኑን ጦርነት በአካባቢያቸው ያለውን የኤንአርኤም እና የዚህ የሎርድ ሬዚስታንስ አርሚ ሌሎች በደሎችን ሁሉ የሚያስታርቅ ሙከራ ሞክረው ነበር። ዩጋንዳም በደግሞ እዚሁ በጣም ደግሞ ለየት ያለ ሞዴል የመኖችም በ2013 በዚህ በገልፍ ካውንስል አምካዋላ አማካኝነት ሰፋ ያለ ከቦተም አፕ አፕሮች የምንለው ከሰፋ ህዝቡን ሁሉ ያሳተፈ 1800 ምክር ሀሳብ የወጣበት የርዕይ ማዕድ አዘጋጅተው ነበር። የመኖችም ዳያሎግ አካሂደው ነበር። እነዚህ ሁሉ አገሮች ግን ሳይሳካላቸው ዛሬ ወዳለበት የፖለቲካ ቀውስ ውስጥ እንዲቆዩ አድርጓል። እንደምናውቀው ደቡብ ሱዳን ቋፍ ላይ ነች። የፖለቲካ ችግራቸው አሁንም አለ። ያንን ከህዝቡ የመጣው መፍትሄ ምንድን ነው? ሁለቱም መሪዎች ይውረዱና አገሩ ወደ ሽግግር መንግስት ይሄድ የሚል ምክር ሀሳብ በመምጣቱ መሪዎቹ ሊቀበሉት አልቻሉም። የዲያሎጉ መስራች ዋና መሪ ፕሬዚዳንቱም ስለነበሩ በቃ ሼልፍ አረጉት። ብሩንዲ ደግሞ ሞዴሎቹ የተጋጩ ሆኑ። የመሬቱ ያመጣውና ቱሪዝምና ሪኮንሲሌሽን ኮሚሽን ያመጣው በተለይ በረጅሙን ዘመን የተቀመሙ ከ1962 ጀምሮ እንሂድ ብለው በጣም አምቢሽየስ የሆነ ፕሮጀክት በመጀመራቸው የመጡት መክሪያ ሀሳቦች አሁን ዛሬ ያለውን ነገር ለመፍታት ሳይሆን የበለጠ ምጥ ውስጥ የሚከትና እርስ በርስ የሚጋጭ በመሆኑ ሳይሳካ ቀርቷል። በአብዛኛው እነዚህ ዲያሎግ ያልተሳኩት ላይ የምናየው ምንድን ነው? ወይ ዋነኛ የፖለቲካ ሊቃኖች አልተካተቱም። ለምሳሌ በሱዳኑ ላይ ብዙ ፖለቲካ ፓርቲዎች ኡማንች የሚባለው ፓርቲ ሰፊው ፓርቲ ጨምሮ ያንን ነገር ቦይኮት ያደርጋል። ወይ ተቃዋሚዎች ቦይኮት ያደርጋሉ ወይም ይገለላሉ፣ ወይም ገዢዎቹ ደግሞ ያንን ጠረጴዛ ለስልጣናቸው ማቆያ ወይም ለሌላ ፐርፐስ ሲጠቀሙበት ዲያሎጉ እርቁ ሳይሳካ ይቀራል። የደቡብ ሱዳኑ በዛ ምክንያት የደቡብ ሱዳኑ ከታች ተሳክቶ ግን መፍትሄውን አንቀበላሉ ሊቃኑ። የብሩንዲ እርስ በርስ የሚጋጭ ይሆናል። የየመኑ ጥሩ ሪኮሜንዴሽን መጥቶ ግን መጨረሻ ላይ መስማማት አልቻሉም። በፌዴራል ጉዳዮች፣ በደቡብ ሱዳን፣ በደቡብ የመን ጉዳይ ሊስማሙ አልቻሉም። የዩጋንዳን እንደናቀው ደግሞ እንደውም ጠረጴዛውን ትተው ወደ ዓለም አቀፍ ፍርድ ቤት የአይሲሲ ወደምንለው ሎርድ ሬዚስታንስ አርሚ ሊደሮች የነበሩ እነ ጆሴፍ ኬኒ ፍለጋ ከፖለቲካ ዳያሎግ ወደ ፍርድ ቤት እንዲሄድ አድርገውታል። ያም ሲያደርጉ መሪዎቹ ለኢንስትሩመንታላይዜሽን ስልጣናቸውን የሚያቆይላቸው እሱ ነው። የዓለም የምዕራቡም ዓለም የሚደግፈው ሞዴል የፍርድ ቤቱን ስለነበረ ወደ ፍርድ ቤት ሄዱ። እስከ ዛሬ አልተያዙም ሰዎቹ። የሚል ግን ፖለቲካ ሊቃኖቹም ስልጣን ሽግግር እስካሁን አላረጉ። ሙሴቬኒ አሁንም ስልጣን ላይ ናቸው። ስለዚህ ያ የሚሰጠንን ሰፋ ያለ የእርቅ እና የፖለቲካ ፍትህ ሀገርን የሚያሻግር ሀሳቦች እንዲደፈቁ እንዲታፈኑ ያደርጋሉ መሪ ላይ ያሉት፣ ወይንም ተቃዋሚዎቹ ደግሞ ቦይኮት በማድረግ የሀገር እንዳይሳካ ያደርጋሉ፣ ጥለው ይወጣሉ። ስለዚህ እነዚህን ጽራዊ ነገር ስናይ የማይሳካባቸው ምክንያቶች ገዢዎቹ ቁርጠኛ የፖለቲካ ቁርጠኝነት ከሌላቸው፣ ለአጭር ታክቲካል ግብ ያንን ነገር ከተጠቀሙት፣ አካታችና ትራንስፓረንት ግልጽ ካልሆነ የመጣውን ሀሳብ ደግሞ ሳያስማማ ይቀራል። አንዳንድ ጊዜ ፖለቲካ ሊቃኑ ከህዝቡ የመጣው ሀሳብ ሰፋ ይልና ፖለቲካ ሊቃኑ ለመሸከም ይከብዳቸው፣ እዛኔ አንፈልግም ብለው ያሽጉበታል ማለት ነው።
9: ብሔራዊ ምክክርን አካሄደው የምክክሩን ውጤት ገቢራዊ አድርገው ከተሳካላቸው ሀገራትም ሆነ ካልተሳካላቸው ሀገራት ትምህርቶችን ልንቀስም እንችላለን ሲሉ ዶክተር ዮናስ አሽን ያክለዋል። አደጉ ከሚባሉት ሀገራት ብሔራዊ ምክክር ሂደት ኢትዮጵያውያን ሊወስዱት የሚችሉት ነገር ይኖር?
10: እዚሁ አፍሪካ አካባቢ የተደረጉት ሙከራዎች በተለይ የደቡብ አፍሪካው ለኢትዮጵያ እና ለአፍሪካ ትምህርት የሚሰጥ ነው። ኮዴሳ ሞዴል የምንለው ነው። የኮዴሳው ሞዴል በጣም የተሻለ ነው የምንለው ጥቁሩና ነጩን አንድ ላይ ያኖረ አዲስ የፖለቲካ ማህበር ነው የወለደው እና ሬምቦ ኔሽን የሚባለው ህገ መንግስቱንም የ1993 ህገ መንግስት ያሸጋገረ ስለሆነ ነው በዛኛው ባህል በኩል እንሂድ የምንለው ምን መክረው ምን ከራከረው ማለት የተገነጠለ ኮሶቮን ወይም የተገነጠለ እስራኤልን አሁን የፓለስታይን ችግርን የሚያመጣብን ከአይነት ሀገር እንዲወለድ ከመናረክ ለምሳሌ ለሱዳንና ለደቡብ ሱዳን ራሱ እንዲህ አይነት መንገድ ቢከተሉ ኖሮ እንላለን ያው በታሪክ ውስጥ አዲስ ሀገር የምንሰራ ሲሆን ሁሉ ግዜ የቪክቲም የአጥቂና የተጠቂነት ዲስኩር ይመጣና ሁለቱ ሀገሮች አብረው እንዳይኖሩ ያደርጋል። የኢትዮጵያና የኤርትራን ጉዳይ ማየት እንችላለን። የሱዳንና ደቡብ ሱዳንና ያለን የፓለስታይንና እስራኤል እስራኤል ሞዴል ብዙም ለኢትዮጵያ ወይም ለመላው አፍሪካ ለሌላው ዓለም የሚመከር አይደለም ማለት ነው።
9: ዶክተር ዮናስ እንግዲህ የዓለም ሀገራትን በተለይም የአፍሪካ ሀገራትን ተሞክሮዎች ዳሰናልና ኢትዮጵያ ስላካሄደችው ብሔራዊ ምክክር የሚሉን ነገር አለ በመጨረሻ?
10: እንግዲህ ይሄ ደግሞ ወሳኙ ሌላው ምዕራፍ ይሄንን ውጤት ምክክሩ ያመጣውን መፍትሄ እንዴት አድርገን ለሰፊው ህዝብ እንደመልሰን እናደርሳለን? ፖለቲካ ሊቃኖቹ የመጡትን ሐሳቦች እንዴት አድርገው ይቀበሉታል? እንዴት አድርገው የኢትዮጵያን ፖለቲካ ያክማል? ላክም የሚችሉ ምክር ሐሳቦች ከመጡስ እንዴት አድርገን ነው የነዛ ሐሳቦች እንደተመልሰው ወደ ዳያሎግ ወደሚቀጥለው ምክክር የተለያየ አይነት ፕላትፎርሞች የሚገባው የሚለው ነገር ወሳኝ ምዕራፍ ነው ብለን እናስባለን። አንዳንድ ሀገሮች እንደ የመን አይነት ሀገሮች የመፍትሄ ሐሳብ ከመጡ በኋላ ነው ቀውስ ውስጥ የገቡት። 1800 መፍትሄ ሐሳቦች መጥተው እነዛ ላይ መስማማት ስላልቻሉ ያን የመሰለ ሞዴል ሳይሳካ ያሙከራ ጠረጴዛ እንዲደናቀፍ ሆኗል። የምክር ሐሳቦች ከመጡ በኋላ ያልተሳካላቸው ሁለት ሀገሮች ነግሬያለሁ። አንዱ የመን ነው፣ አንዱ ደቡብ ሱዳን ነው ማለት ነው። ስለዚህ ኢትዮጵያ ላይ አሁን ከኛ ካረጌናቸው ሞዴሎች ግን የምንወስደው የመጣውን ምክር ሐሳብ የፖለቲካ ሊቃኑ ወይም ህዝቡ ከተስማሙባቸው ተስማሙባቸው፣ ካልተስማሙባቸው ደግሞ ሼልፍ አድርጎ በሚቀጥለው ጊዜ ሌላ አይነት ውይይቶች ለያዩች ምክክሮች እንዲካሄድ ማድረግ ይቻላል። ምክንያቱም የኢትዮጵያ ችግር ልክ እንደ ሌሎቹ ሀገሮች ሰፊ ዓመት የቆየ በመሆኑ በዚች በአንድ ወር ምክክር ወይም ሁለት ሶስት ዓመት በወጣው ጠቅላላ ምክክር ውስጥ እንፈተዋለን ተብሎ አይታሰብም። የመጡት ምክር ሀሳቦችን ግን መልሰን እንደገና የምንመረምርበት የምናይበት ግን ጊዜ ይኖረናል። ስለዚህ ምክክሩ ይጀመራል። አሁን ቅርቃር ውስጥ ላሉ ጉዳዮች የተወሰነ ችግር ከፈታልን ሌላ ምድል ይኖራል ብዬ ተስፋ አደርጋለሁ። ወይም በሌሎች ፕላትፎርሞች፣ በሰላም ድርድሮች፣ በፖለቲካ ፓርቲዎች በሊቃን መካከል በሚካሄድ ድርድርም ቢሆን በሪፍረንደምም ቢሆን እነዚህ እያንዳንዳቸው ሞዴሎች የራሳቸው ችግሮች ይኖራቸዋል። ነገሩ ግን ምክክሩን የደግፉ የሚችሉ ምክክሩ ከተንሻፈፈ ሊያቃኑ የሚችሉ ካነከሰ ደግሞ እሱንም ሊረዱ የሚችሉ ሌላ የሰከነ የፖለቲካ መድረኮች መፍጠር፣ መነጋገር፣ ሚዲያዎችም ይህንን ባከበረ መልኩ መዘገብ፣ ዜጎችም ይህን ነገር በአጽንኦት ዞሮ ዞሮ አብረን ነው የምንኖረው እና ችግሩ ወደ እኛ ብሶ እንደገና ሌላ ማጥ ውስጥ ከምንገባ ነገሩን በጽሞና መከታተል እና ማየት፣ የማንስማባቸው ሀሳቦች ደግሞ ድጋሚ ተመልሰን ወደ ድንኳኑ ወደ አዳራሹ እንድንገባ ምክር እሰጣለሁ ብዬ ነው።

0: አድማጮች የዓለም አገራት በተለይም የአፍሪካ አገራት ብሔራዊ የምክክር ተሞክሯቸውን ያየንበት የምሽቱን ዝግጅቴን ቃለ ምልልስ የሰጡንን ዶክተር ዮናስ አሽኔን በማመስገን አጠናቅቃለሁ። አዜብ ታደሰ ነኝ። መልካም ምሽት። ጤና ይስጥልኝ።
1: ለዝግጅቱ አዜብ ታደሰን አመሰግናለሁ። በያዝነው ነሐሴ ወር ብቻ ከ60 በላይ ኢትዮጵያውያን ከእጽ ዘውር ጋር በተያያዘ በቁጥጥር ስር መዋላቸው፣ ከሳውዲ አረቢያ የሚወጡ ዘገባዎች ማመልከታቸው፣ በኔፓልና በቲቤት ድንበር አካባቢ በተከሰተው አውዳሚ ድንገተኛ የጎርፍ አደጋ የሟቾች ቁጥር ከ300 በላይ መድረሱ፣ የአሜሪካው 911 ወይም የመስከረም 11 የሽብር ጥቃት ዋና ቀናባሪ ተጠርጣሪ ካሊድ ሼክ መሐመድ ከ20 ዓመት እስራት በኋላ ለመጀመሪያ ጊዜ ፍርድ ቤት ሊቀርቡ መሆኑ መሰማቱም፣ እንዲሁም በፈጸሙት የጦር ወንጀሎች የዕድሜ ልክ እስራት ላይ የነበሩት የቀድሞ የቦስኒያ ሰርብ ጄኔራል ራትኮ ሞላዲች በ84 ዓመታቸው ከዚህ ዓለም በሞት መለየታቸው የሚሉ የዕለቱ ዋና ዋና ዜናዎቻችን ነበሩ። ስርጭታችን በዚሁ አበቃ። ታምራት ዲንሳ ነበርኩኝ። ጤና ይስጥልን።